0: دما د ټورنمنت تر ټولو ستره حیرانتیا دا بلل کیږي چې کیپ ورډ هیواد لوبډله وتوانېده چې د اسپانیا په څیر پیاوړې لوبډلې سره خپل لوبه بې ګوله مساوي کړي. کیپ ورډ اوس په 12 مقام کې ده او اسپانیا د همدې پایلې له امله 12 مقام ته راښکته شوې ده. له بلې خوا د جدول په وروستیو کې ځینې لوبډلې له سختو ننګونو سره مخ دي. تونس په 46 مقام کې ده چا چې له سویډن څخه د 15 یو ماتې وروسته سمدستي خپل روزونکي له دندې ګوښه کړ. او په پای کې د لومړي ځل لپاره نړیوال جام ته راغلي لوبډله کیوراساو د جرمني پر وړاندې د سختې ماتې له امله په 48 یا وروستي مقام کې ده. که څه هم په نړیوال جام کې د دوی لومړنی تاریخي ګول به د دوی د خوښۍ یوازینی لامل وي.
1: عبیدالله حسامو. او د فوټبال نړیوال جام تل د هیجانونو، اوښکو او مسکا ډګر وي، خو آیا کله مو فکر کړی چې د بریالیتوب لپاره په لوبغالي کې په مهارتونو او خولو تویولو سربیره ځینې لوبډلې د بریا لپاره په مذهبي دعاګانو او ځینې مینوال په کوډو یا جادو هم تکیه کوي؟ له ارجنټاني جادوګر نیولې د افریقا تر دودیزو رواجونو او د برازیل تر مذهبي نښو، دا هر څه د فوټبال نه بېلېدونکې برخه ګرځېدلې ده. ګران اوریدونکو او کتونکو، په دې اړه مطلب په بی بی سي پښتو ټکی کام کې لوستلی شئ.
2: گرانو اوریدونکو، دی بی بی سی رادیو خبرونه اوس پر بی بی سی پښتو فیسبوک پانه هم په ژوندۍ بڼه خبريږي. کدی بی بی سی رادیو خبرونه پر اف ام یا لندو چاپونه شی اوریدلای، نو سهارنه یا ماخامنه دواړه رادیوی خبرونه دی بی بی سی پښتو پر فیسبوک پانه هم ژوندۍ او همي ورسته سبچوي بڼه اوریدلای شي.
1: نو ګران اوریدونکو، بی بی سی پښتو ټکی کام ته هم سر ورخاره کې دا خبرونه هلته اوریدلی شي. د خبرونې په محل په ژوندۍ بڼه او وروسته د 40 ساعتونو لپاره هلته شته. د دې ترڅنګ د فوټبال په اړه مطالب دي، همداسې مهم نړیوال خبرونه دي. ژوندۍ پاڼه لرو چې د امریکا دفاع وزیر وایي که ایران له هوکړې سرغړونه وکړي نو امریکا بیرته کلابندي او پوځي عملیات پیلولی شي. همداشان دغه هوکړه لیک په اړه بشپړ معلوماتي چې له سپینې ماڼۍ خپاره شوي د دغه هوکړه لیک یادښت بشپړ متن کې څه راغلي دي، نو ورشي وی ګورئ، ویلولی او وایورئ. ګران اوریدونکو، خپرونې مو روانې دي. دا اوسنۍ خپرونه د عنایت الحق یاسینی په مدیریت، صابر عزیز او عبیدالله حسام چمتو کړې وه. زه سپین تڼۍ یم، له بی بی سی سره پاتې شئ.
3: ምሽት 2 ሰዓት ተኩል ላይ በቀጥታ ተላልፎ የነበረው የቢቢሲ አማርኛ መሰናዶ አሁን በድጋሚ ቀርባል።
4: ቹንቆዩ
5: ሰላም አድማጮቻችን፣ እንደምን አምሽታችኋል? የሐሙስ ምሽት የቢቢሲ አማርኛ የራዲዮ ፕሮግራማችንን እነሆ ይዘን ቀርበናል። በዛሬው ፕሮግራማችን አሜሪካ በህወሓት መሪዎችና ቤተሰቦቻቸው ላይ ስለጣለችው ማዕቀብ፣ የግብጹ ፕሬዝዳንት ከዳሴ ግድብ ጋር በተያያዘ ማሳካት የሚፈልጉት ምንድነው?
6: በናይል ውሃ ላይ የቪቶ ፓወር ማግኘት ማለትም ያለ ግብጽ ፈቃድ ምንም አይነት ፕሮጀክት እንዳይሰራ የተወሰነው ድንጋጌ ኢትዮጵያ እስካሁን ያልፈረመችው።
5: ከኢራን ጋር ስምምነት የተፈራረመችው አሜሪካ በጦርነቱ ምን ያህል አውጣች የሚል ዘገባም ይዘናል። እንድትከታተሉን የአክብሮት ግብዣችን ነው። አሜሪካ በህወሓት መሪዎችና ቤተሰቦቻቸው ላይ የቪዛ ማዕቀብ ጣለች። አገሪቷ የቪዛ ክልከላውን የጣለችው በኢትዮጵያ ያለውን ሰላም በማናጋት ውስጥ ተሳታፊ ናቸው ባለቻቸው አክራሪ የህወሓት አባላትና የቅርብ የቤተሰብ አባሎቻቸው ላይ ነው። የአሜሪካ የውጭ ጉዳይ ሚኒስቴር ባወጣው መግለጫ በአክራሪ ህወሓት አባላትና በኢትዮጵያ መንግስት መካከል በሰሜን ኢትዮጵያ ግጭት እንዲያገረሽ የሚያደርግ ውጥረት እየተባባሰ መምጣቱን በመግለጽ ይህም በቀጠናው ያለውን ሰላምና መረጋጋት የሚያናጋ ነው ብሏል። በዚህ ምክንያት የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በተሰጣቸው ስልጣን መሰረት አክራሪ የህዋት አባላትና ቤተሰቦቻቸው ላይ የቪዛ እገዳ መጣሉን መስሪያ ቤታቸው አስታውቋል። ይህ የቪዛ ክልከላ ውሳኔ ኢላማ የሚያደርገው በትግራይ ያለውን ቀውስ ለመፍታት የሚደረገውን ጥረት በማደናቀፍ ተጠያቂ የሚሆኑትንና ተባባሪዎቻቸውን መሆኑንም አመልክቷል። የውጭ ጉዳይ መስሪያ ቤቱ ጨምሮም ዩናይትድ ስቴትስ የትግራይ ህዝብን ጨምሮ በሰላምና በክብር መኖር ከሚፈልገው ከኢትዮጵያ ህዝብ ጎን መቆማን እንደምትቀጥል አስታውቋል። የቀጠናውን ሰላምና መረጋጋት ስጋት ላይ የሚጥሉ የህወሓት ባለስልጣናትንና ሌሎች ግለሰቦችን ለማጋለጥና ተጠያቂ ለማድረግ አሜሪካ ያሏትን ዘዴዎች በሙሉ ትጠቀማለች ብሏል። የውጭ ጉዳይ ሚኒስቴሩ በትግራይ ለሁለት ዓመታት ደም አፋሳሽ ጦርነት ከተካሄደ በኋላ በፌደራል መንግስቱና በህወሓት መካከል ጦርነቱን የሚያበቃ ስምምነት በደቡብ አፍሪካ ውስጥ መደረሱ ይታወሳል። በስምምነቱ መሰረት በትግራይ ጊዜ አስተዳደር ተመስርቶ ለሁለት ዓመታት ከቆየ በኋላ ህጋዊ እውቅናው የተሰረዘበት ህወሓት ለጦርነቱ ምክንያት ከሆኑት መካከል አንዱ በሆነው የተናጠል ምርጫ ተመስርቶ እንዲፈርስ የተደረገውን የክልሉን ምክር ቤት በመመለስ ስልጣን ይዟል። በፌደራል መንግስቱ የተቋቋመውን ጊዜያዊ አስተዳደር ያፈረሰው ከአንድ ወር በፊት መልሶ የተቋቋመው የትግራይ ክልል ምክር ቤት የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤልን የክልሉ ፕሬዝዳንት አድርጎ ከሾመ በኋላ በክልሉ ውስጥ ውጥረት ነግሷል። የፌደራል መንግስቱ እስካሁን በይፋ ያለው ነገር የለም። በዚህም የተነሳ በክልሉ ሌላ ዙር ግጭት ሊቀሰቀስ ይችላል የሚል ስጋት ተፈጥሯል። የግዳጅ ወታደራዊ ምልመላ እየተካሄደ መሆኑን ቢቢሲ ያነጋገራቸው ነዋሪዎች፣ የፖለቲካ ፓርቲዎችና የመብት ድርጅቶች እየተቃወሙ ነው። አሁን የአሜሪካ የውጭ ጉዳይ መስሪያ ቤት የጣለው የቪዛ እገዳ ቀደምትና አክራሪ በሆኑት የህወሓት መሪዎችና ቤተሰቦቻቸው ላይ ያነጣጠረ ነው። እነዚህ የፓርቲው መሪዎች የፌደራል መንግስቱ ሊያጠቃን ነው በማለት ሲከሱ የግዳጅ ወታደራዊ ምልመላን እያካሄዱ መሆናቸውን ቢቢሲ ያወጣው ዘገባ አመልክቷል። ከወራት በፊት በህወሓት የሚመሩት የትግራይ ኃይሎች ከአራት ዓመት በፊት ከተካሄደው ጦርነት በኋላ ለመጀመሪያ ጊዜ በአማራና በትግራይ ክልል አዋሳኝ አካባቢዎች ከፌደራል መንግስቱ ኃይሎች ጋር መጋጨታቸውን የአሜሪካ የውጭ ጉዳይ ሚኒስቴር መግለጫ አስታውሷል። የአሜሪካ ፕሬዚዳንት ዶናልድ ትራምፕ በህዳሴ ግድብ ዙሪያ ግብጽ ከኢትዮጵያ ጋር የገባቸውን አለመግባባት ቅድሚያ ሰጥተው እንደሚመለከቱትና ፍትሐዊ የሆነ መፍትሄ እንደሚፈልጉለት ተናገሩ። ፕሬዚዳንቱ ይህን ያሉት በፈረንሳይ በተካሄደውና ረቡዕ ዕለት በተጠናቀቀው የቡድን ሰባት አባል ሀገራት ስብሰባ ወቅት ከግብጽ ፕሬዚዳንት አልሲሲ ጋር በተገናኙበት ወቅት ነው። ለመሆኑ ይህ ንግግራቸው ተራ የዲፕሎማሲ ቋንቋ ነው ወይስ የሚከተል ነገር ይኖራል? አልሲሲስ ማሳካት የሚፈልጉት ምንድን ነው? ማብራሪያ እንዲሰጡን ዶክተር ተክልአብ ሽብሩን አነጋግረናል። ዶክተር ተክልአብ በአሜሪካ ቺካጎ ስቴት ዩኒቨርሲቲ መምህርና ተመራማሪ ናቸው።
7: የጥያቄውን አቀራረብ እና የፕሬዚዳንቱን መልስ በምናይበት ጊዜ እሳቸው የተነገራቸው ነገር እንዳለ ነው። ናይል እያነሰ ነው የሚል መረጃ ደርሷቸዋል። ግብጽ እየተጎዳች ነው የሚለው መረጃ ደርሷቸዋል። ይሄን መረጃ ማን ነው የምሰጣቸው ብለንም በምናይበት ጊዜ ግብጾች ናቸው የምሰጧቸው። ከዛ የተነሳ ነው እሳቸውን ያንን ኮመንት ለማድረግ የተገደዱት ብዬ ነው በበኩል የማስበው።
8: ይሄ የግድቡን ጉዳይ ቅድሚያ ሰጠዋለሁ፣ ያላችሁበትን ችግር ተረድቻለሁ ይላሉ ዶናልድ ትራምፕ። ምንድን ነው ሊያረጉ የሚችሉት? የተለመደ እንደው የዲፕሎማሲ ንግግር ነው ወይስ አልሲሲስ ምንድን ነው የሚፈልጉ? ምን እንዲደረግ ነው የሚፈልጉት?
7: ግብጽ ከዚህ ምን ትፈልጋለች የምለው፣ ግብጽ ሁሌም የምትፈልገው አንድና አንድ ነገር ብቻ ነው። ግን በኮሎኒያል ትሪቲ ያገኘቻቸው አድቫንቴጆች አሉ። ለምሳሌ በናይል ውሃ ላይ የቪቶ ፓወር ማግኘት፣ ማለትም ያለ ግብጽ ፈቃድ ምንም አይነት ፕሮጀክት እንዳይሰራ የተወሰነው ድንጋጌ ኢትዮጵያ እስካሁን ያልፈረመችው። ሁለተኛ ደግሞ የተሰሩ ስራዎችን በግብጽ ፍቃድ ከተሰሩ በኋላ ያንን ፕሮጀክቶች አብሮ የማስተዳደር ኃላፊነት ወይም ፕሪቪሌጅ አላት። እነዚህን ነገሮች አሁን ምንም እንኳን ከግብጽ ፈቃድ ውጭ ኢትዮጵያ የህዳሴ ግድቡን ብትሰራም አሁን የህዳሴ ግድቡን ማስተዳደር ላይ እና ከዚህ በኋላ በሚሰሩ ፕሮጀክቶች ላይ የግብጽ ፈቃድን የመጠየቅ እነዚህን ነገሮች ናቸው አሁን ግብጽ የምትፈልገው ብዬ ነው እኔ የማስበው።
8: ዶናልድ ትራምፕ ወደ ስልጣን ከመምጣታቸውን በፊት ትላንትም ጠቀስ አድርገውታል። ዶናልድ ትራምፕ አልሲሲን የማውቀው ሆቴል መጥቶ እኔ ቅስቀሳ ላይ ያለው ወዘተ ይላሉ። ከዛ አንድ ሴናተር መታሰራቸው እናስታውሳለን፣ ከግብጽ ጋር በተያያዘ ገንዘብ ተቀብለዋል እንደዚህ የሚል። ስለዚህ ጠንካራ የወትዋች ቡድን ዋሽንግተን አካባቢ ሊኖራቸው እንደሚችል ይጠበቃል። በኢትዮጵያ በኩል ምን እየተሰራ ነው የሚለው ብዙ መረጃ የለንም። ግን ይሄን ሁሉ አንድ አውድ ውስጥ አስቀምጣ

0: ዶናልድ ትራምፕ የማይገመቱ መሪ ናቸው። ምን አይነት ጫና ኢትዮጵያ ላይ ሊጥሉ ሊያስቀምጡ ይችላሉ ብለው ያስባሉ?
1: እንግዲህ ዶናልድ ትራምፕ በኢትዮጵያ ላይ ሊያመጡ የሚችሉት ጫና ይሄ ነው ብሎ መገመት በጣም አስቸጋሪ ነው። ምክንያቱም በጣም ተገማች ያልሆኑ ፕሬዚዳንት ናቸው ዶናልድ ትራምፕ። ግን አንድ ነገር እኔ ጥሩ ነው ብዬ ነው የማስበው፣ በተለይ አሁን በሚድል ኢስት በተደረገው ጦርነት እሳቸው እንዳሰቡት ነገሮቹ አንፎልድ አላደረገላቸውም፣ አልቀናቸውም። እና ከዛ የተነሳ አሁን ማንኛውንም ሊያደርጉ ያሰቡትን ነገር አይ ቲንክ አስበው ከዲፕ ስቴቱንም ድምፅ ሰምተው የሚያስቡትን ነገር ያደርጋሉ ብዬ አስባለሁ። ግብጾች አንተ እንዳልከው በዓለም ላይ ትልቁ ብዙ የዲፕሎማቲክ ሚሽን ያላቸው በአሜሪካ ነው፣ በአረብ ሀገሮች የለዋቸውም። ሁለተኛዋ ሀገር ግብጾች እንደዚህ ያላት በኢትዮጵያ ነው። ከዚህ ኢትዮጵያውያን አንድ የሚረዱት ነገሮች አሉ። የት ቦታ ነው መስራት ያለብን ብለው የሚያስቡት? ኢትዮጵያ ውስጥ ምን እየሰሩ ነው? አሜሪካ ውስጥ ምን እየሰሩ ነው? በዚህ ላይ ተንተርሶ የፈለጉትን ድምዳሜ ላይ መድረስ ይችላሉ ብዬ አስባለሁ።
0: ስለዚህ እርስዎ ሪኮመንድ የሚያደርጓቸው በኢትዮጵያ መንግስት በኩል የዶናልድ ትራምፕን አማካሪዎች ወይም ዋሽንግተን አካባቢ ትልልቅ ስራዎች መሰራት አለባቸው ነው አይደለም? ተገዳዳሪ የግብጽ እንዲቋቋም የሚችል ምክንያቱም መጨረሻ ላይ ውሳኔዎች የሚወሰኑት አስተሳሰቦችም ቅርጽ የሚይዙት እነዚህ የወትዋች ቡድኖች በሚመግቧቸው መረጃዎች ነው ተብሎ ስለሚታሰብ
1: አንድ ነገር ልንገርህ፣ ግብጾች ሁል ጊዜ የምተማመኑት በጂኦፖለቲካል አድቫንቴጃቸው ነው። አንደኛ የአረብን ሀገር እኛንን የምናስተባብረው ብሎ ያስባል። ሁለተኛው ደግሞ ስዊዝ ካናል አለ፣ የዓለም ንግድ የምተላለፍበት ልክ አሁን ሐሙስ እንዳስቸገረው ማለት ነው። እነዚህ ሁለቱ ትልቅ አቅም ለግብጽ ስለሰጡ ምዕራባውያንን እጃቸውን በመጠኑ ጠምዝዘን ፍቃዳችንን እንዲሰሩ ማድረግ እንችላለን የሚል እምነት አላቸው። እኛ በዚህ ጉዳይ ላይ አይ ቲንክ የኢትዮጵያ መንግስት ኳሱን ወደ ግብጽ መመለስ ነው። ለምንድን ነው ግብጽ ከእኛ ጋር የማትደራደረው የምለውን ነገር ነው። ይሄ ውሃ የሚመለከተው አሜሪካንን አይደለም፣ ማንኛውንም ሀገር አይደለም እና እኛን ነው የሚመለከተው። እና ግብጾች ለምንድን ነው ከእኛ ጋር የማይደራደሩ? ምክንያቱም ግብጾች በእኩል ተርም ከኢትዮጵያ ጋር ተደራድረው ለኢትዮጵያም ለግብጽም የሚጠቅም ድምዳሜ ላይ መድረስ ፍላጎት የላቸውም አሁን። ምክንያቱም አሁን ካገኙት ማለትም ኮሎኒያል ትሪቲ ከሰጣቸው ነገር ትንሽም ቢሆን ማጣት እንጂ የሚያገኙት ነገር እንደሌለ ስለሚያውቁ ነው። አሁን ለምሳሌ ግብጾች ኬንያ ትሄዳለች፣ ዩጋንዳ ይሄዳሉ፣ እንደዚህ እያደረገ እንሆናሉ። ኦል ኢትዮጵያ ሀስቱ ሰይ ኢዝ ለምንድን ነው ግን ግብጽ ከኛ ጋር የማታወራው የምለውን ነገር ነው። እንደዚህ አይነት ጥያቄ ነው በዶናልድ ትራምፕም ውስጥ መጫር ያለባቸው።
0: እሺ፣ የመጨረሻ ጥያቄ ፕሮፌሰር፣ ይሄ ነገር እንግዲህ ለ10 ሰዓት ሲንከባለል የነበረ ነገር ነው። ድርድሮች ይጀመራሉ፣ ይከሽፋሉ፣ የጸጥታው ምክር ቤት ይሄዳል ጉዳዩ፣ ቅሬታ ያቀርባሉ፣ በአረብ ሊግም ወዘተ። ፍሬ አላፈራም? ተስፋ አለው ብለው ያስባሉ ስምምነት ላይ ለመድረስ?
1: ግብጽ የምትፈልገው ስምምነት በጣም አስቸጋሪ ስለሆነ ነው። በዓለም ላይ የሌለ ስምምነት እኮ ነው። ትራንስባውንደሪ ዋተር ናይል ብቻ አይደለም። በአፍሪካ ውስጥ ሴኔጋል ሪቨር አለ፣ ኒጀር ሪቨር አለ፣ ዛምቤዚ ሪቨር አለ። እነዚህ ወንዞች በሚያልፉበት ሀገራቶች ሁሉ በእኩል ደረጃ ስምምነትን ያደርጋሉ። በዓለም ላይ እኮ ትራንስባውንደሪ ዋተር ላይ ማለትም የጋራ በሆነ ውሃ ላይ ብቸኛ ቤቶ ያላት እኮ ግብጽ ብቻ ናት። ሌላ ሀገር የለም። በሌሎች ሀገር በሚደረጉ እንትኖች እኔ መወሰን አለብኝ ብላ የምትለው እኮ ይሄን ትሪቲ የሰጣት ኮሎኒያል ትሪቲ ነው። ግብጾች የኔ ወንድም እንደ መሰለ ግብጾች በኢትዮጵያ ውስጥ አሁን እያደረጉ ያለውን ትርምስ አይ ቲንክ እኔ ነኝ ይህን ያልኩት ስቴቱ የግብጽ ስቴት ስፖንሰር የሚያደርጋቸው ትርምሶች እነዚህን ካቨር አፕ ለማድረግ ነው የሚጮሁት የሚያለቅሱት። ነፃ ከወጡበት ከ1956 ጀምሮ 56 ነፃ ወጥተው በ1958 የኤርትራ ነፃ አውጪ ግንባርን ነው የመሰረቱት በኢትዮጵያ ላይ። ከዛ ጊዜ ጀምሮ ያ ስትራቴጂ እስከ ዛሬ ድረስ እየሰራላቸው ነው። ኢትዮጵያን የማተራመስ ስራ፣ ኢትዮጵያን የማዳከም ስራ። እነሱ እናሸንፋለን ብሎ የሚያስቡት በዚህ መንገድ ነው እንጂ አሁን ዶናልድ ትራምፕ ግፋ ብል ዶናልድ ትራምፕ ምንድን ነው የሚያደርገው? ድርድር ነው የሚያስቀምጠው። ዩናይትድ ኔሽን ያደረገው ድርድር ነው። ዩናይትድ ኔሽን አላሸነፉም፣ አፍሪካን ድርጅት አላሸነፉም። አሁን ዶናልድ ትራምፕን ቢያሰባስባቸው ምንም አያሸንፉም። ምክንያታዊ አይደሉም እነሱ የሚያቀርቡት አመክንዮ ነው እና ነገር ግን ያንን አሁን ኢትዮጵያ ውስጥ የማተራመስ ይሄ ስቴት ስፖንሰር ኦፍ ቴሮሪዝምን ካቨር ለማድረግ የሚያደርጉት ልቅሶ ነው። ሰው የዓለም ትኩረት ወደ ልቅሷቸው እንዲሆን እነሱ እየፈጠሩ ወዳሉት ትርምስ እንዳይ

0: የመጀመሪያው ነው የተባለው ጥናት ታዳጊ ተማሪዎች HPV ክትባት ከተሰጣቸው በኋላ በበሽታው የሚከሰተው ሞት ማሽቆልቆሉን አሳይቷል። ኢራን በሆርሙዝ ወሽመጥ የሚያልፉ መርከቦችን ልታስከፍል ነው። ኢራን በሆርሙዝ ወሽመጥ ላይ ሉዓላዊነት እንዳላትና ለአገልግሎቱ ክፍያ መቀበላቸውን እንደሚቀጥሉ ዋነኛ ተደራዳሪው አገልጿል። በስዊዘርላንድ ሊካሄድ የነበረው የአሜሪካና የኢራን ስምምነት የፊርማ ስነ ስርዓት ተሰረዘ። አገራቱ ስምምነቱን በርቀት ፈርመው ይፋ ስላደረጉት የፊርማ ስነ ስርዓቱ መሰረዙ ተገልጿል። ዓለም አቀፉ የአቶሚክ ኤነርጂ ኤጀንሲ በኢራን ኒውክሌር ስምምነት ለተጨባጭ እርምጃ ዝግጁ መሆኑን ገለጸ። ኢራን ከአሜሪካ ጋር በተፈራረመችው የመግባቢያ ሰነድ ላይ የኒውክሌር ጦር መሳሪያ ለማምረት እንዲሁም ለመግዛት ዳግም ተስማምታለች። ዜናዎቹ እነዚህ ናቸው። ትራምፕና የኢራኑ ፕሬዝዳንት ጦርነቱን የሚያስቆመውን የመጀመሪያ ስምምነት ተፈራርመዋል። ስምምነቱ የሆርሙዝ ወሽመጥን እንደገና መክፈት፣ የ300 ቢሊዮን ዶላር ኢራንን መልሶ የመገንባት እቅድ፣ አሜሪካ ኢራን ላይ የጣለችውን ሁሉንም አይነት ማዕቀቦች የሚያስቆመም ነው። ለመሆኑ አሜሪካ በኢራን ጦርነት ምን ያህል አወጣች? ተከታዩ ዘገባ ምላሽ ይዟል።
1: የካቲት 1 2018 ዓመተ ምህረት ቅዳሜ ማለዳ እስራኤልና አሜሪካ የኢራን ከፍተኛ ባለስልጣናትንና ቁልፍ የአምራርና ወታደራዊ ተቋማትን ኢላማ በማድረግ ነበር ጦርነቱን የጀመሩት። በመጀመሪያው ዕለት በኢራን ላይ በተፈጸሙት የተቀናጁ የአውሮፕላንና የሚሳኤል ጥቃቶች የእስላማዊቷ አብዮታዊ ሪፐብሊክ መንግስት የበላይ መሪ አያቶላ አሊ ሐሚኔና ሌሎች ከፍተኛ ባለስልጣናት ተገድለዋል። ይህንን ተከትሎም ለወራት በህዝባዊ ተቃውሞ ሲናጥ የነበረው የኢራን መንግስት እንዳበቃለት በስፋት እየተነገረ የነበረ ቢሆንም እጇን ያልሰጠችው ኢራን ያጸፋ ምላሽ መስጠት የጀመረችው ወዲያውኑ ነበር። ለዘመናት የገነባቻቸውን ዘመናዊ የረጅም ርቀት የጦር መሳሪያዎቿን በመጠቀም በእስራኤልና በዙሪያዋ ባሉ የአሜሪካ አጋር አገራት ላይ ሚሳኤልና ድሮኖችን ለቀናት አዝንባለች። የአሜሪካው ፕሬዝዳንት ከኢራን ጋር የሚካሄደው ጦርነት ከሳምንታት የማያልፍ አጭር ጦርነት እንደሆነና ኢራንም በቶሎ እጅ እንድትሰጥ በመጠየቅ ሰራዊታቸው ለድል መቃረቡን አሳውቀው ነበር። ነገር ግን በጦርነትና በድርድር ውስጥ ሳትበገር የቆየች ኢራን የሆርሙዝ ወሽመጥን በመዝጋት በአሜሪካና በአካባቢው ሀገራት እንዲሁም በዓለም ምጣኔ ሀብት ላይ ከባድ ተጽዕኖ ማሳደር ይችላልች። ግዙፍ የጦርነት መርከቦቿን በማሰማራት ቀደም ብላ ቬኔዙዌላ ላይ የወሰደችውን እርምጃ በኢራን ላይ ለመድገም የተነሳችው አሜሪካ የገጠማት ምላሽ ከተጠበቀችው በላይ ነበር። በሳምንታት ይጠናቀቃል የተባለው ጦርነት እየተራዘመ ሲሄድ ለድርድር በሯን በመክፈት ቅድመ ሁኔታዎችን ብታቀርብም በኢራን በኩል ተቀባይነት ሳይገኝ ቆይቶ ነበር። የማታማታ በፓኪስታን አሸማጋይነት ለወራት የተካሄደው ንግግር አሁን ወደ መግባባት እንዳደረሳቸው የሁለቱ ሀገራት ባለስልጣናት አስታውቀዋል። ይህ ዓለምን ለወራት ያስጨነቀው ጦርነት ወደ መቋጫው የደረሰው ግን በቀላል ዋጋ አይደለም። እስካሁን በኢራን በኩል ለጦርነቱ የወጣው የገንዘብ መጠን ባይታወቅም አሜሪካ ግን ባለፉት 3 ወራት ቢሊዮኖችን ለጦርነቱ ከስክሳለች። በተጨማሪም የጦርነቱ ዳፋ ሌሎች ቢሊዮኖችን እንዳከሰራት ይነገራል። ባለፉት ወራት ከተለያዩ የአሜሪካ መንግስት ይፋዊ ምንጮች የወጡ አሃዞች እንዳመለከቱት በኢራን ላይ ለተካሄደው ጦርነት በቀጥታ ለወታደራዊ እንቅስቃሴ ሲባል አሜሪካ በየወሩ ከ6 እስከ 8 ቢሊዮን ዶላር ድረስ ስታውጣ ቆይታለች። ገለልተኛ የምጣኔ ሀብት ትንተናዎች ደግሞ ባለፉት ወራት በተካሄደው ጦርነት የሀገሪቱ ወታደራዊ ወጪና ጦርነቱ በሰፊው የሀገሪቱ ኢኮኖሚ ላይ ያስከተለው ኪሳራ ከ15 እስከ 30 ቢሊዮን ዶላር እንደሚደርስ ያምናሉ። የአሜሪካ መከላከያ ሚኒስቴር ለጦርነቱ ያስቀመጠው መነሻ ወጪ በወር በአማካይ 6.8 ቢሊዮን ዶላር ነው። ከፍተኛውን ወጪ የሚይዘው ደግሞ አሜሪካ በኢራን ላይ በስፋት የተጠቀመቻቸውን እጅግ ዘመናዊ የሆኑ የሚሳኤል አረሮችን ለመተካት የወጣው ነው። ለምሳሌ ቶም ሃውክ የሚባለውን ተወንጫፊ ሚሳኤል ለማምረትና ለመተኮስ እያንዳንዱ 2.5 ሚሊዮን ዶላር ይጠይቃል። ይህም እንደ ሃርቫርድ የኬኔዲ የምጣኔ ሀብት ኮሌጅ ግምት እስካሁን ለጦርነቱ የወጣውን ገንዘብ በእጅጉ ያንረዋል። በዚህም መሰረት ጦርነቱ በተጀመረባቸው ቀናት ውስጥና በተባባሰባቸው ጊዜያት የአሜሪካ የጦርነት ወጪ በቀን ወደ 2 ቢሊዮን ዶላር እንደሚደርስ ተጠቅሷል። እስካሁን በተጨባጭ በኢራን ላይ የተካሄደው ጦርነት ያስወጣው ወጪ ይህ ነው ተብሎ በትክክል ባይረጋገጥም የተለያዩ ተቋማት ግን ከተጠቀሰው ቢበልጥ እንጂ እንደማያንስ ያመለከቱ ነው። ለሳምንታት ብቻ ይቆያል የተባለው ጦርነት እየተራዘመ መሄዱን ተከትሎ

0: አሜሪካ የመከላከያ መስሪያ ቤት በወጪው ላይ ጫና ስለተፈጠረበት የሀገሪቱን ምክር ቤት የ98 ቢሊዮን ዶላር ተጨማሪ በጀት እንዲለቅለት ጥያቄ ማቅረቡ ይታወሳል። እስካሁን እየተጠቀሱ ያሉት በቢሊዮን ዶላሮች የሚገለጹት የጦርነት ወጪዎች ለተተኳሾች፣ ለአየር ጥቃት መከላከያ ሚሳኤሎች፣ ለጦር መሳሪያዎች ጥገናና ለዕለት ተዕለት ወታደራዊ ዘመቻዎች የሚውሉ ወጪዎች መሆናቸው ይታመናል። በይፋ ባልተገለጹ ውስጣዊ የአሜሪካ መከላከያ ግምቶች መሰረት በኢራን ጥቃትና በጦርነቱ ሂደት ውስጥ የወደሙ አውሮፕላኖች እንዲሁም በባህረ ሰላጤው ሀገራት ውስጥ ያሉ የአሜሪካ የጦር ሰፈሮች ላይ የደረሱ ጉዳቶች በወጪው ዝርዝር ውስጥ ሲካተቱ ገንዘቡ ወደ 50 ቢሊዮን ዶላር ሊደርስ እንደሚችል ይገመታል። ከወታደራዊ ወጪ ባሻገር አሜሪካ በኢራን ላይ ያካሄደችው ጦርነት በአሜሪካውያን የዕለት ተዕለት ህይወት ላይም ከፍተኛ ጫናን ማሳደሩ እየተነገረ ነው። ከጦርነቱ ጋር በተያያዘ በአሜሪካ ውስጥ በተፈጠረው የነዳጅ ዋጋ ጭማሪ ምክንያት ዜጎች 27.8 ቢሊዮን ዶላር ያህል ለነዳጅና ጋዝ ተጨማሪ ገንዘብ አውጥተዋል። በሆርሙዝ መዘጋት ምክንያት የነዳጅ ዋጋ አሜሪካ ውስጥ በአማካኝ በ40 በመቶ ጭማሪ አሳይቷል። አሁን አሜሪካና ኢራን ቢሊዮኖችን ያስወጣውን ጦርነት ለማቆም ከስምምነት ደርሰዋል። ምንም እንኳን ጦርነቱ ቢቆምም የጦርነቱ ዳፋ ግን ቀጣይነት እንደሚኖረው ባለሙያዎች ይገልጻሉ። ገለልተኛ የምጣኔ ሀብትና የገንዘብ ባለሙያዎች የተጓደሉ የጦር መሳሪያና የተተኳሾች ክምችትን መልሶ ማሟላትንና በጦርነቱ የተጎዱ የሰራዊት አባላትን መንከባከብን ጨምሮ የአሜሪካ ጦር ዘላቂ ወጪዎች ከ1 ትሪሊዮን ዶላር በላይ ገንዘብ እንደሚፈልጉ ይገምታሉ። በኢራን በኩልም ቢሆን አሜሪካና እስራኤል በመሰረተ ልማቶቿ ላይ በፈጸሟቸው ጥቃቶች ከፍተኛ ውድመት የደረሰባት ከመሆኑ እንዲሁም ከተጠቀመቻቸው የረጅም ርቀት ሚሳኤሎችና ድሮኖች አንጻር ለጦርነቱ ከፍተኛ ወጪ እንዳወጣች ቢገመትም ተጨባጭ መንግስታዊም ሆነ የባለሙያዎች ግምት አልተገኘም።
1: አድማጮቻችን ለዛሬ ያልነውን በዚህ ሆነው የምናበቃው። ስለተከታተላችሁና መሰግናለን። ሌሎች ዝርዝር ዘገባዎችን ለማንበብ ድረገጻችንን እንዲሁም የፌስቡክ ገጻችንን መጎብኘት ትችላላችሁ። BBC ኒውስ አማርኛ ከዩቲዩብ ገጻችንና የዋትስአፕ ግሩፓችንን በመቀላቀልም መረጃዎችን ታገኛላችሁ። ነገ በሌሎች ዘገባዎች እስከምንገናኝ በያላችሁበት መልካም ጊዜ ይሁንላችሁ።

0: ሰባት ንጥሜት ዘቃልዐን ኣብ ልዕሊ መሰረተ ልምዓት ፋብሪካታትን ውልቃዊ ንብረትን ሰፊሕ ዕንወት ከም ዘስዓበ ይፍለጥ ቅድሚ ሒደት ኣዋርሕ መራሕቲ ህወሓት ምስ ደገፍቶም ዕጡቓት ሓይልታት ብምውሃድ ብመሰረት ውዕሊ ፕሪቶርያ ዝቆመ ግዜያዊ ምምሕዳር ትግራይ ብምፍራስን ንፕሬዚደንት ታደሰ ወረደ ካብ ስልጣኑ ብምእላይን ቅድሚ ኩናት ዝነበረን ብስምምዕ ፕሪቶርያ ዝፈረሰን ቤት ምክሪ ናብ ቦትኡ ከም ዝመለሱን ኣዊጆም ኣብቲ ክልል ስልጣን ተቆፃፂሮም ይርከቡ በዚ መሰረት ድማ ኣቦ ወንበር ህወሓት ደብረፅዮን ገብረ ሚካኤል ፕሬዚደንት እቲ ክልል ከም ዝኾነ ኣዊጅሎም ነዚ ስጉምቲ ስዒቡ ካብ መንግስቲ ፌደራል ዝተዋሃበ መግለፂ እንተዘይሃለወ እኳ ነቲ ፍኸም እናበለ ዝፀንሐ ወጥሪ ናብ ዝኸፍአ ብርኪ ኣዕሪግዎ ከም ዘሎ ተዓዘብቲ ፖለቲካ ይገልፁ እቲ ሕዚ ተፈጢሩ ዘሎ ወጥሪ ስዒቡ ድማ ብኣማይት ኣሸሓት ዝቁፀሩ ሰላማውያን ሰባት ኩናት መሊሱ ከይውላዕ ብምስጋእ ድሮ ካብ መላእ ሰሜን ኢትዮጵያ ካብ ገዝኦም ሃዲሞ መለው ይብል መግለፂ መንግስቲ ኣሜሪካ መግለፂ ብፅሕፈት ሚኒስትር ጉዳያት ወፃኢ ኣሜሪካ ከም ዝብሎ ሚኒስትር ጉዳያት ወፃኢ ማርኮ ሩቢዮ ብመሰረት ሕጊ ኢሚግሬሽንን ዜግነትን ዓንቀፅ 212(a)(3)(c) ኣብ ልዕሊ ኣኽረርቲ ኣባላት ህወሓትን ናይ ቀረባ ስድርኦምን ናይ ቪዛ እገዳ ንምግባር ስጉምትታት ወሲዱ ከም ዘሎ ኣፍሊጡ እዚ ስጉምቲ ገደብ ቪዛ እቲ ኣብ ልዕሊ ትግራይ ዘሎ ቅልውላው ፍታሕ ከይረክብ ዝሰርሑ ዘለው ወይ ድማ ተሓባበርቲ ንዝኾኑ ውልቀ ሰባት ዒላማ ዝገበረ እዩ ይብል እንተኾነ እቲ መግለፂ እቶም ናይ ቪዛ ገደብ ዝተግበረሎም ኣባላት መሪሕነት እቲ ውድብ ብስም ኣይጠቐሰን ኣሜሪካ ኣብ ጎኒ እቲ ብሰላምን ብክብርን ክነብር ዝደሊ ህዝቢ ትግራይ ኮነ ዝተረፈ ህዝቢ ኢትዮጵያ ጠጠው ክትብል እያ ንሰላምን ምርግጋዕን እቲ ዞባ ኣብ ሓደጋ ዘእትው ሰበስልጣን ህወሓትን ካልኦት ውልቀ ሰባትን ንምቅላዕን ተሓታትነት ንምስፋንን ድማ ኩሉ ዓይነት ስጉምትታት ኣብ ግብሪ ክነውዕል ኢና ይብል ኣብ ዝሓለፈ ሰሙን ዕላው ዝኾነ ረቂቅ ኣዋጅ ህወሓት ዝኾነ ዕድሚኡን ጥዕንኡን ዝፈቐደሉ ተወላዲ ትግራይ ብመንግስቲ ትግራይ ንዝቐረበሉ ፃውዒት ክተት ተቐቢሉ ግቡእ ናይ ምፍፃም ብሄራዊ ግቡእ ኣለዎ ይብል ከምኡ ድማ ኣብ ሰራዊት ትግራይ ክኣቱ ወይ ክጋደል ዘይከኣለ ኣብ ደጀን ይኹን ኣብ ግንባር ግቡኡ ክፍፅም ፃውዒት ቀሪብሉ ዘይፈፀመ እንተኮይኑ ካብ 10,000 ክሳብ 50,000 ብር ተቐፂዑ ግቡኡ ክፍፅም ከም ዝግደድ ይድንግግ ከምኡ ድማ እቲ ኣዋጅ ምስ ዝፃዕርታት ብዝተኣሳሰር ክሳብ ዕድመ ልክዕ ማእሰርትን ክሳብ ሞት ዘቕፅዑ ዓንቀፃትን ዝሓዘ እዩ ቢቢሲ ትግርኛ ብዕጡቓትን ዝተገፈፉ ግዳያት ስድራ ግዳያትን ካብ ወታደራዊ መሰልጠኒ ዘምለጡ መናእሰይን ኣዘራሪቡ ሰፊሕ ዛንታ ምስንድኡ ይፍለጥ
1: ፍሉይ ልኡኽ ሕብራት ሃገራት ኣብ ጉዳይ ሰብኣዊ መሰላት ኤርትራ መሓመድ ዓብደልሰላም ባቤኪር ኣብ ኤርትራ ዘሎ ሰብኣዊ መሰላት ዛጊድ ዝኾነ ምምሕያሽ ከም ዘይርአይን ብኣንጻሩ እቲ ኩነታት እናብኣሰ ይኸይድ ከም ዘሎን ኣብ ዘቕረቦ ናይ ዓመታት ፀብጻብ ገሊጹ እቲ ፀብጻብ ኣብቲ ሃገር ዘሎ ስልታዊ ገሰትን ሰብኣዊ መሰላትን ይቕፅል ከም ዘሎ እዩ ዘረጋግጽ
2: ኣብ ኤርትራ ዝፍፀም ዘሎ ዘይሕጋዊ ማእሰርትን ምስቃይን ሰፊሕን ስልታውን ብምዃኑ ከም ገበን ፀረ ሰብኣውነት ክቁፀር ይኽእል እዩ ሰፊሕን ስልታውን ዘይሰብኣዊ ኣተሓሕዛ ምስቲ ፅኑዕ ዘይሕጋዊ ማእሰርትን ስቃይን ተደሚሩ ከም ገበን ጥረ ሰብኣውነት ክቁፀር ይኽእል እዩ
1: ብኣንጻሩ ቀዋሚት ወኪል ኤርትራ ብሕብራት ሃገራት ኣምባሳደር ሶፊያ ተስፋ ማርያም ኣብ ጀነቫ ኣብ ዘስማዓቶ ቃል ነቲ ዝቐረበ ፀብጻብ ብምሉእ ድምፂ ነፂጋቶ ኣምባሳደር ሶፊያ እቲ ፀብጻብ መሰረታዊ ጉድለት ዘለዎ ብዘይሻራዊ መንገዲ ዘይተረጋገፀን ምስቲ ኣባይታ ዘሎ ጭቡጥ ኩነታት ዘይተኣሳሰርን ብምዃኑ ኣማንነት ከም ዘይብሉ ገሊፃ ኣምባሳደር ሶፊያ ተስፋ ማርያም ብዛዕባ ሃገራዊ ኣገልግሎት ኣብ ዝሃበቶ ምላሽ እቲ ኣገልግሎት ብመሰረት ኣዋጅ ቁፅሪ 82 ኣዝባር 1995 ዝተመስረተ ልኡላዊ መሰል ኮይኑ ሓድነትን ፀጥታን ሃገር ንምሓስ ዓለሞ ምዃኑ ገሊፃ እቲ ኣገልግሎት ካብቲ ሕጋዊ ገደብ ግዜኡ 18 ኣዋርሒ ንላዕሊ ክናዋሕ ዝገበሮ ምክንያት ቀፃሊ ግዳማዊ ፀጥታዊ ስጋኣትን ዞባዊ ምስሓሓባትን ምዃኑ ብምግላፅ ሓያሎ ሃገራት ኤሮጳ እውን ብሰንኪ ፀጥታ ስጋኣታት ሃገራዊ ኣገልግሎት የተኣትዋትዋ ከም ዘለዋ ንኤርትራ ግን እዚ ልኡላዊ መሰል ክኽልከላ ከም ዘይግባእ ኣገንዚባ
2: ኣብ ኤርትራ ዝፍፀም ዘሎ ዘይሕጋዊ ማእሰርትን ምስቃይን ሰፊሕን ስልታውን ብምዃኑ ከም ገበን ፀረ ሰብኣውነት ክቁፀር ይኽእል እዩ እቲ ሰፊሕን ስልታውን ዘይሰብኣዊ ኣተሓሕዛ ምስቲ ፅኑዕ ዘይሕጋዊ ማእሰርትን ስቃይን ተደሚሩ ከም ገበን ፀረ ሰብኣውነት ክቁፀር ይኽእል እዩ
1: ይኹን እምበር መንግስቲ ኤርትራ ነቲ ፀብጻብ ኣብ ዘይተነፀሩን ዘይተረጋገፁን ምንጭታት ጥራይ ዝተመስረተ እዩ ክብል ይነቕፎ
2: መንግስቲ

0: ኤርትራ ህዝብን ምቁፅፃር ዝጥቀመሉ ስትራቴጂያዊ አገባባት ዶብ ተሳጋሪ እዩ ኤርትራውያን ኣብ ወፃኢ ሃገራት ኣገልግሎት ኤምባሲ ንምርካብ ናይ ጣዕሳ ቅጥዒ ክፍርሙን 200 ናይ ዳግመ ህንፃ ግብሪ ክኸፍሉን ይግደዱ ኣለዉ መንግስቲ ኤርትራ ብመንገዲቶም ዝተወደቡን ስልታውያንን ትካላት ቢሉ ኣብ ልዕሊ ዜጋታቱ ናብ ወፃኢ ሃገራት ኣብ ዝርከቡ ዳያስፖራን ፖለቲካዊ ቁፅፅርን ምግባር እዩ ዝሰርሕ ዘሎ
1: ዛጊት ልዕሊ 679,000 ኤርትራውያን ስደተኛታት ኣብ ኩሉ ኩርናዓት ዓለም ብፍላይ ኣብ ከም ኣሜሪካን ኤሮጳን ከም ዝርከቡ ናይ ዳግማይ ምስጓግ ወይ ዘይሕጋዊ ምስጓግ ስጉኣት ከም ዘንፀላለዎም እቲ ፀብጻብ ይሕብር መንግስቲ ኤርትራ ምስቲ ፍሉይ ልኡኽ ሓበራዊ ዘተ ንምክያድ ፍቓደኛ ከም ዘይኮነ ዝተገልፀ ኮይኑ ኤርትራ ግን ነዚ ፍሉይ ልኡኽን ዘቕረቦ ውሳነ ብምሉእ ከም እትነፅጎ ብምግላፅ ስልጣኑ ከብቅዕ ደጊማ ፀዊዓ ኤርትራ ኣብ ሰነ 225 ንኩነታት ሰብኣዊ መሰላት ኤርትራ ዝምርምር ፍሉይ ልኡኽ ሕብራት ሃገራት ዕማሙ ከቋርፅ ሕቶ ኣቕሪባ ምንባራ ይዝከር ባይቶ ሰብኣዊ መሰላት ሕብራት ሃገራት ብ4 ሓምለህ ኣብ ዘቃንዖ መጋባእያ ነቲ ኤርትራ ዘቕረበቶ ሕቶ ነፂግዎ ንሕቶ ኤርትራ 4 ሃገራት ክድግፍኦን ከለዋ 25 ተቃይሞንኦ 18 ድማ ድምፂ ተዓቅቦ ገይረን
2: ነባ ሓፀርቲ ዜናታት ከስግረኩም ኣብ ኒጀራ ብቀንዲ ማዕርፎ ንፈርቲቲ ሃገር መጥቃዕቲ ተፈፂሙ እቲ ሎሚ ንጓብ ርእሰ ከተማ ኒምያ ዝተኸየደ መጥቃዕቲ መን ከም ዝፈፀሞ ካ ብንፁር እንተዘይተፈልጠ ወታደራዊ መንግስቲ እቲ ሃገር ኣንጻር እስላማዊ ዕጡቃት ክቃለስ ፀኒሑ እዩ ሓይልታት ፀጥታ እቲ ሃገር ነቶም ተኽሲ ከፊቶም ዝተሰወሩ ዕጡቃት ኣብ ምንመሓዝ ተዋፊሮም ኣለዉ ሓይልታት ዩክሬን ኣብ ልዕሊ መስኮ ሰፊሕ መጥቃዕቲ ሰብ ኣልቦ ድሮናት ፈፂሞም ታ ርእሰ ከተማ ኩናት ዩክሬን ኣብ 222 ካብ ዝውላዕ ንድሓር ንፍለማ እዋን ዒላማ መጠነ ሰፊሕ ደብዳብ ኮይና ዘሎ ኣስታት 200 ድሮናት ኣብ ከባቢ ሞስኮ ንዝርከብ ዒላማታት ከም ዝሃርማ ፀብፃባት ሓቢሮም ኣብቲ ደብዳብ ውሕዱ 17 ሰባት ከም ዝቆሰሉ ሰብ መዝሓቢሮም ኣብ ብሪጣንያ ሲላውያዊ ንጥፈታት ከካይዱ ፀንሑ 2 ሰባት ን18 ዓመታት ማእሰርቲ ተፈሪዶም ወዲ 40 ዓመት ቺሉንግ ዋይን ወዲ 65 ዓመት ቻንግ ቢ ዩንን ንደገፍቲ ዲሞክራሲ ሆንግ ኮንግ ዝኾኑ ነጠፍቲ ክስልዩ ብምርካቦም እዮም ተፈሪዶም ዘለዉ ብመሰረት ሃገራዊ ሕጊ ፀጥታ ብሪጣንያ ምስ ትካል ስላያ ወፃኢ ምትሕባር ከቢድ ገበን እዩ ናይ መወዳእታ ዜና ሃገረ ቦሊቪያ ኣሜሪካን ምስግጋር ዕፀፋርስ ንምቁፅፃር ዝሕግዝ ስምምዕ ፈሪመን ዋሽንግተን ሓይልታት እታ ደቡብ ኣሜሪካዊት ሃገር ንምስልጣንን ንምዕጣቕን ኣስታት 20 ሚልዮን ዶላር ክትስልዕ ፈሪማ ፕረዚደንት ኣሜሪካ ዶናልድ ትራምፕ ጉዳይ ግድብ ህዳሰ ቀዳምነት ከም ዝህቦ ኣፍሊጡ ዶናልድ ትራምፕ ግብፂ ምስ ኢትዮጵያ ኣብ ጉዳይ ዓብዪ ግድብ ህዳሰ ኢትዮጵያ ዘጋጥማ ምስሕሓብ ቀዳምነት ሂቡ ከም ዝርዮ ፍትሓዊ ዝኾነ ፍታሕ ክውሃብ ከም ዝደለን ተዛሪቡ ላያን ፅጋብ ተወሰኺ ኣለዋ
3: ዶናልድ ትራምፕ ኣብቲ ብረውዕ ኣብ ፈረንሳይ ኣብ ዝተኻየደ ዋዕላ ጉጅለ 7 ምስ ፕረዚደንት ግብፂ ዓብድልፈታሕ ኣልሲሲ ድሕሪ ምረኻቡ እዩ ነዘርእቶ ሂቡ መራሕቲ ግብፅን ኬንያን ኣብቲ ንኣሜሪካ ፈረንሳይ ዓባይ ብሪጣንያ ጀርመን ጃፓን ጣልያንን ካናዳን ከምኡ ውን ሕብረት ኣውሮጳ ዝሓቆፈ ጉጅለ ምዕቡላት ሃገራት ጉጅለ 7 ተሳቲፈን ትራምፕ ንጋዜጠኛታት ኣብ ዝሃቦ መግለፂ ዓብዪ ግድብ ህዳሴ ኢትዮጵያ ንግብፂ ፀገም ከም ዘስዕበላ ገሊጹ
4: ኣብ ኢትዮጵያ ግድብ ተሃኒፁ ኣሎ እዚ ድማ ንግብፂ ብዙሕ ፀገማት የስዕባላ እየ ዘሎ ነዚ ግንዘቦ እየ
3: ኢትዮጵያ ኣብ ሩዋ ኣባይ ህንፀት ካብ ትጅመርኣት ሒዛ ምስ ሱዳንን ግብፅን ኣብ ዘይምርድዳእ ተሸሚማ ኣላ ግብፂ ኢትዮጵያን ሱዳንን ኣብ ጉዳይ ሩዋ ኣባይ ኣብ ስምምዕ ንምብፃሕ ን14 ዓመታት ክዘራረባ እኳ እንተፀንሓ ን3ልስትኤን ሃገራት ዝዕግብ ኩለ መዳያዊ ስምምዕ ግና ኣይተበፅሐን ኢትዮጵያ ኣብ መወዳእታ ዓመት 217 ዓ.ም ህንፀት እቲ ግድብ ብምዝዛም ዘመረቐቶ ኮይና ልዕሊ 5,000 ሜጋዋት ሓይሊ ኤሌክትሪክ ከም ዘመንጩ ይግመት ትራምፕ ኣብ ዝተፈላለየ ኣጋጣምታት ምስ ኢትዮጵያ ኣብ ግድብ ህዳሰ ዘለዋ መርገፂ ዝፃረር መርገፂ ክገልፅን ንግብፂ ዝድግፍ ርእቶታት ክህብን ተሰሚዑ እዩ ፕረዚደንት ኣልሲስን ዶናልድ ትራምፕን ኣብ ፈረንሳይ ኣብ ዝገበርዎ ርክብ ካብ ዝተዘራረብሎም ጉዳያት ሓደ ዓብዪ ግድብ ህዳሰ እዩ ፕረዚደንት ግብፂ ኣገዳስነት ጉዳይ ሩባ ኣባይ ንሃገሩ ኣስሚሩሉ ትራምፕ እውን ነቲ ጉዳይ ንምፍታሕ ንዝገበሮ ተገዳስነት ኣመስጊኑ ትራምፕ ንኣልሲሲ ብምንኣድ ምስ ፕረዚደንት ግብፂ ብምረኻበይ ክብሪ እስማዓኒ ብምባል ኣብ መላእ ዓለም ዝኽበር ሰብ እዩ ዝምድናና ድልዱል እዩ ውልቃዊ ዝምድናና ካብ ነዊሕ እዋን ድልዱል እዩ ክብል ወሲኹ ገሊጹ ኣብ ጉዳይ ፕሮጀክት ግድብ ብሓባር ይሰርሑ ከም ዘለዉ ድማ ሓቢሩ
4: ብሓባር ኢና ንሰርሕ ዘለና ኣብ ጉዳይ